ቆርሶላ ቆርሶው መላመላ ብድሩን ይከፍላል መላመላ እድሜ ላገኘ ሰው መላመላ እንዴት ይረሳል መላመላ የሰው ወዳጅ

ወዳጅ ካላፈራ መልካም ነይ ካልሽ እኔ መርካቶ አንውጣ እናራዳይ ሰስት እየኪሱን ሲያወጣ እጥምትም ከቱ ጃርቤት

0: ፋኖ
1: ወዋ ባርከፍ ከፍ ነው
0: እንገናኛለን
1: አይየየየ
0: ለምላይ ቆርጥም ተስፋ
1: አብ
0: በደነዝዝ እንኳን
1: ላላላ
0: ሚባንከላ ፋጋ
1: ዘ ዘ ዘ
2: ኤፓ